ክቡራት ሰማዕትና ትሰምዖ ዘለኹም ናይ ኤርትራ ፕሮግራም ብማዕከልነት ሲኤፍሲኣር 95 ኤፍኤም ዝመሓላለፍ ናይ ሳስካቱን ኮሚኒቲ ሬድዮ። ክቡራት ሰማዕትና ናይ ሎም መልእኽትና ንበኣር ንኦገስት 8 ኦገስት 8 ድምፅ ዘሎ ሰሙን ይመስለኒ 8 ናይ ኤርትራን ኮሚኒቲ ኦፍ ሳስካችዋን ዑደት ንባይክለክ ክግብር እዚ ኩሉ ኣባል ዝኾነ ኣብዚ ዑደት ምሳና ሓቢሩ ንኽውዕል ብክብሪ ንዕድም የብሉ ሽማግለ ኤርትራን ኮሚኒቲ ኦፍ ሳስካችዋን።